ጆርችሞም ተባርካለ ያክፍል ያክፍል ወብልክ ሙኪ እነ በይደማ በይደማ ደማ ደምብ ወሐምዱ ተሰፈቲከን ዋው ወታስ ሱፊያን ተውሪ ዶን ሱፊያን ከቦማ ዳን ነው ወህ ዲኮ ኮንሴ አህመድ ኢብኑ ሐንበል ለቆፈህል በቡል ጀኸሱ ቡሪ